ኣራይ ንገጽላይና ከም ዝበሉ ኣይርሳዕን ልክዕ ከምቲ ኣቦይ ገብረ ሚካኤል ኣቦይ ሓጎስ ገብረ ሚካኤል ዝበልዎን ዝተነበይዎን ድማ ብድሕሪኡ ሳዋ ቦታ ትምህርትን ፍልጠትን ኮይና ትቕፅል ኣላ ከምቲዞም ክቡር ኣቦና ዝበልዎ ኣሰራርሓ ሳዋ ብሓንቲ ወንጭፍ ክልተ ዑፍ እዩ ተውሎ ኮይና ተዓይ ወታደራዊ ትምህርትን ኣካዳሚ ብሓደ ኣጣሜራ እተምህር ሃገራዊት ዩኒቨርስቲ እያ ብሩህ መጻእን ራእይን ዕላማን ባህልን ስነ ምግባር ዘለዎም ንቕሓትን ውፍያትን መንስያት ኣብዛ ቦታ እዮም ዝሰርሑ ፈተውቲ ታሪኮምን ብልሓተኛታትን ፃዕረኛታትን ብሓፈሻ ከዓ ብኩሉንትንኦም ጥዑያትን ሕቡናትን መንእሰያት ካብ ካልእ ዘይኮነስ ምንጮም ካብታ ሃገር መንእሰያትን ዝኾነት ሳዋ እዩ ተረጋጊጡ ሳዋ ሓቀኛ ሰባት ተፍሪ ንዝነቐፀ ልብን ንዝገበጠ መሓውርን እተቕንዕ ቦታ እያ ቤት ፅርበት ሰብነት ኣእምሮን እያ ብዓብኡ ሰፈር ጀግንነት ኤርትራውያን ወለዶታት እያ ሳዋ ቆራፅነትን ተፀዋርነትን ትብዓትን ፅንዓትን ሓበንን ኩርዓትን ካብ ሳዋ እትመሃሮም ቃል ብሉፅነት እዮም ብሓፂሩ ሳዋ ደንበ ምትእኻብ ኤርትራውያን መንእሰያት እያ ሓድሕድ ፍልጠትን ተመክሮን ባህልን ስነ ምግባርን ዝቆስሙላ ዓባይ ደንበ ዛቕርዓት ምምኽኻር ኤርትራውያን ወለዶታት ዝኾነት ቦታ ከም ንህቢ ኣብኣ ዓጒጎም ብዛዕባ ህዝቦምን ሃገሮምን ብዓቢኡ ብዛዕባ ነብሶምን ሕብረተሰቦምን ይዝትዩ ይዓዩ ከምዚ ብምዃን እዩ ድማ ሒደት ሰብ ጎደና ጎደበና ንትርኢት ደቂ ሳዋ ዘይብርሆም ብፍላይቶም ብሓድነትና ከም መንፀሮሮ ሕማም መርዘን ዝሕዞም ገና ሳዋ ግን ከም ዕርዲ ሓፂን መሊሳ ንሳን ደቃን ተሪራ ሰዊዳን ትርከብ ነዚ መግለፂ ዝድርዕ ኣብ በርቃዊ መጥቃዕቲ ስርሒት ፈንቅል ብዛዕባ ሓድነት ኣመልኪቶም ሓርበኛ ኣቦና ሮሞዳን መሓመድ ኖር ዝበልዎ ወርቃዊ ቓል እውን እኹል ይመስለኒ ውሽጣዊ ሓድነትካ ምስ ሐየልካ ኢኻ ትሕይል ንፀላኢ እትስዕር ኣብ መወዳእቱ ድማ እቲ ዓወት ዘይተርፍ እዩ ብትኽክል ህዝብን መንእሰይን ኤርትራ በዛፈትሊ እዚኣ ስለ ዝኸይድ እዩ ሚዛኑ ክኸብድ ስለ ዝኽኣለ ኣብዚ ቀረባ እዋናት ነዚ ሓድሽ ወለዶ ክብርታት ኣቦታት ኣፅኒዑን ወሪሱን ቅያ ክፍፅም ዝረኣየ ጠቕላል ሓቓ ስታፍ ሓይልታት ምክልኻር ኤርትራ ጀነራል ፊሊጶስ ወልዲ ዮሃንስ ዋርሳይ ኣብ ከቢድ ከቢዱ ከም ዝበለ እውን ኣይርሳዕን ዋርሳይ ኣብ ከቢድ ከቢዱ ከም ዝበለ እውን ኣይርሳዕን መግለፂ መንእሰያት ኤርትራ እዚ እዩ ጀነራል ስፍሓት ፍሬም ሓደ ግዜ እቲ መንገዲ እናተዘረ ክኸይድ እንከሎ እቶም ፅኑዓት እዮም ዝወፅዎ ክብል ተዛሪቡ ነይሩ ብልክዕ መንሰ ኤርትራ ነቲ ቐፃሊ ዝገጥሞ ዘይተኣደነ ተፃብኦታት ገናዞን ከደምቶምን ብኻልእ ብልሓት ዘይኮነስ ሳላቲ ንቕ ዘይብል ፅንዓት እዩ ሰጊርዎ ኣብ ጎድኑ ደው ዝበለ እንኳሓው እንተነይሩ እቲ ኣብ ሰውራ ዝሃነፆ ኣብ ሰዋ ከዓ ዝኾስኮሶ መትከል ፅንዓቱ እዩ እዚ መትከል እምነት እዚ ድማ እዩ ንህላውዑን ራህዋ መፃኢኡ ናውሒሱ መንእሰይ ኤርትራ ብሳዋ ዝመላለስ ስለ ዝፋቐር እዩ ኣብኡ ኮይኑ ርእሰ ምርኮሳን ሃገራዊ እምነትን ድማ ይመሃር ካብኡ ወፃኢ ድማ ብዘጥረዮ ንቕሓትን ፍልጠትን ኣብ ውሽጥን ወፃእን ኮይኑ ብዛዕባ ሃገሩን ህዝቡን ይሓስብ ይዋሳእ ይልምን የልምዕን ይከላኸልን እዚ ተግባር እዚ ድማ ካብ ሳዋ ቋፂርዎ ዝመፅእ ስንቂ እዩ ንነዊሕ እዋን ድማ የሳልዮ እቲ መስመር ፍቕሪ እውን ዘየቋርፅ ኣይኮነን ኣብ 1994 ብቐዳማይ ዙርያ ኣቢሉ ኣብዛ ወርሒ እዚኣ ኣሃዱ ኢሉ ዝፈፀመ ወፍሪ ፍልጠት ንቕሓት መንእሰያት ኤርትራ እንሆ ሎሚ ንመበል 38 ዙርያ ዓውዲ ምህርቱ ክሓፍስ በቂዑስ ሳላ ዝፀጋዚ ድማ ህዝቢ መሪሕነትን ኤርትራ ከቢሩ ይርከብ እዚ ፀጋዚ ብህዝቢ ዝተረኽበ እዚ ፀጋ እዚ ብወዝቢ ዝተረኽበ ኣይኮነ ነቕሬታ ክቡር ዋጋ ተኸፊልዎ እዩ ነዚ ስለ ዝፈልጥ እዩ ድማ ሸባብ ናይዚ ሃገር መመሊሱ
ኣብ ቅርዓት ሓድነት ዝደምቕ ደሎ ስለዝኾነ ሃዩ ሕጂ እውን እዚ ዝሓለፈ ሰሙን ምስ ጥሉል ክራማት ተሰንዮም መንእሰያት ኤርትራ ካብ 6ዱሽቱ ዞባታት ንሳዋ ንመንበል 39 ዙርያ ኢሳ ክሳተፉ ድጎዩ ደለዉ ሓራይ ክቡራት ተኸታተልቲ መደብና እዚ ኩነታት ከምዚ ንሪኦ ዘለና ኮይኑ እሳዋ ብሓቂ ኣብቲ ደስ ዘብል ኩነታት ከም ዘላ ክንገልፅ ንደሊ ሓራይ ቀፂለ ናብታ ጣዕሚ ዜማ ክምላየ

ሓራይ ክቡራት ተኸታተልቲ መደብና ኣነውን ንእሽቶ ንሳዋ ዝምልከት ሓንቲ ዘቕረብኩ ኣላ ንዓ ሕጂ ከምበልኩም እየ ሬታ መድሕን ህዝብና ንሳወታ ዓባይ ደንበ ገዛ መንደላይ ወረሰ መንፈሲ ከኣሎ ከይተበትከ ማእከን ህንፀት ዝተወልደ ንያትን ሒን ዘጉላዕልዐ ህድሞ ሓድነት ሽዱሽተ ዓንዲ ትቻዓት ተሰርወ ገዛ ህዝቢ መተካእታ ንሳሕል ወራሲ ቁራዕ ማዕርነት መጠጠቂ ሃገራውነት ወመኮስኮሲ ሳዋዊ ዓባይ ትልሚ ሕልሚ ዝገበረ ጋህዲ ዘድሓነት ካብ ዓማፂ ዓምፃፂ ካብ ተሃፉፍ ዝብኢ የኣኽለኒ ዘይብል ገባቲ ንስኽወ ሃገር ኣድሒንኪ እንቋዕ ወተሃነፅኪ ተደኮንኪ እንታይ ምኾነ ዚ ህዝቢ መን መድሓኖ ካብ ወራሪ ሳዋ ሳዋ ሳዋ ዝብልዋ ድግድግ ትዕጥቂ ኤርትራ ብዘይካቲ ዓብ ሓለዋ ካልእ እውን ሕድር ኣለዋ ወለዶ ጠርኒፋ ኣኪባ ወዲባ የዕጢቓ ሳይንስን ቴክኖሎጂን እውን ኣለዋ ጎባልል መሃንድሳት እንዳፍርያ ንዳግመ ህንፃ ተወፍያ ሓካይም ዶክተራት ዕንጋሎ ንጥዕና ክኢላታት ሕርሻ ጥሪት ዘራእትና ጽላት ብጽላት እወ ሳዋ ኣማእዜና ኣርጊኣታ ኤርትራና ንሳወ እዛ ሳዋና ተባህርር ጸላእቲ ብሽማ ፈተውቲ ተዕስል ነብሳ ኾይና ጐረቤት እውን ብዓቕማ ኣቢዳ ብዘይካ ህዝባ ሓበንያ ንቐርና ኣፍሪቃ ሳዋ ወሳዋ ሰማዕታትና ዘለዓለም ይዘከሩ ዓወትና ሓፋሽ ሓራይ ክቡራት ተኸታተልቲ መደብና ቐጻሊ ደሎ መደብ

0: giornata.
1: ክቡራት ተከታተልቲ መደብና እጁን ካብሳዋ ህይወታና ንሳዋ ዝምልከት እዚ ዝሓለፈ ሰሙን ብሙሉ ዳርጋ ስጋ ዓርቢ ናይ መጨረሻ ማለት እዩ ኣብ ሙሉእ ሃገር ክግበር ዝቐነየ ከም ሓንቲ ከም ኣብነት ካብ ቤት ትምህርቲ ሰማዕታ ዝተገብረ ምስ ወለዲ ፈተውቲ ኩሎም ኮሚቴ ወለዲ ነቶም መንእሰያት ከፋኑ ከለዉ ዝግበር ዝነበረ ካብ ቃል ወለዲ መምሃራን ኮሚቴ ወለዲ ካብኦም ከነስማዓኩም
2: ከመይ ገይሩ ከም ዝኣፋኖ ኩሉ ሰብ ይፈልጥ እዩ
3: ሰለስተ ነገራት ተን 12 ክፍሊ ክዛዝመን ይኸይዳሎ ጉቡእ ስለዝኾነካ ሃገራዊ ጉቡእ ክገብር ይኸይዳሎ ሕድሪ ስለዝኾነካ ሕድሪ ሰማእታት ክቕበልካ ኸይዳሎ
4: 38 ዙር ብክብሪ ኣፋኒናዮም ብክብሪ ድማ ዓወት ሒዞም ከዓ መፅኦምና
3: ክዕወቱ ምዃኖም ኢና ንፈልጥ ሞራሎም ከዓ ላዕሊ እዩ ጉቦኦም ምዃኑ ፈልጡ እዮም ሕድሪ ምዃኖም ፈልጡ እዮም
4: ብጣዕሚ ሞራል ዘለዎም ኒሕ ዘለዎም
2: ኣብ ሰዋ ዘሎ ማይ ግን መበቆሉ ብኣፍሪካ ደረጃ ዘይኮነ ብዓለም ደረጃ ተወዳዳሪ ዘብሉ ማይ ኣብ ሰዋ እዩ
3: ኣብ ሰዋ ግን ኣብተን 9 ብሄራት ካብ 6 ዞባታት ዝመፁ ኣሕዋት እዩ ዝራኸብ ዘሎ ዓባይ ስድራ ናብታ ገፋሕ ስድራ ይኣትሎ
4: ኣጆኽን ክንምለስ ኢና እንዳበሉ እዮም ተፋንዮም
3: ሕጂ ዘላ ሓፍተይ ከዓ ኣብ 39 ዙር መኣስ ተወሊዳሳ 2000 ተወለደት እውን ተፋን ርእየየ ኣብዚ ሕጂ
4: ብጣዕሚ ሞራል ጌርና ደስ ኢልና ተሓቢልና ከዓ
3: ዓባይ መዲና ኤርትራዊት 6 ብሄራት 6 ዞባት 9 ብሄራት ዝሓዘት ሓንቲ ኤርትራ ዓባይ መዲና ኢሎም ገለፅክዋ
2: ናይ ዝሓለፈ ዓመት ካብ 2.2 ጀሚርካ ክሳብ 4 ዳርጋ 225 ኣካባቢ ዝኾኑ ተኣዊቶም ከም ዝመፁ
3: ኣጆኹም ኣጆና ኣብዚ ዘለናዮ ተወለደ ዘበለ ከዓ ንኤርትራ

ክቡራት ተኸታተልቲ መደብና ነዚ ናይ ሎሚ 2/2/2016 መደብ ዘቕረብልኩም ኣነ ሚካኤል ወልዳየ ኦኬ ኣብ ዝመፅእ ባህላ ኣጋጣሚ ስጋዕ ንራኸብ ብሩኽ ሰንበት ብሩኽ ረፍዲ ይግበረልና ክቡራት ተኸታተልቲ መደብና ነቶም ጌያሾ ጌሽኩም ብሰላም ተመለሱና ርሑስ ጉዕዞ ሰላም ዘለዎ ክራማት ጠል ዘለዎ ክራማት ከዓ ንኩሉ እዩምነ ክቡራት ተኸታተልቲ መደብና ሓራይ ናብታ ሳይካ ሓልፍ ብኣኸንወዲ ኢና ማለት እዩ Oh,